የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 10/2019 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የመስከረም 10/2019 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደው እና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው በክፍል ሁለት ስርጭት ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ለዕለቱ ይሆናችሁ ዘንድ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማርቆስ እንደጻፈው ከምዕራፍ 4 ከቁጥር 24 እስከ 32 ላይ እንደተጠቀሰው። በመቀጠልም ስለምትሰሙት ነገር ጥንቃቄ አድርጉ፣ በምትሰፍሩበት መስፈሪያ ይሰፈርላችኋልና እንዲያውም ከዚያ የበለጠ ይጨመርላችኋል። ላለው ይጨመርለታል፣ ከሌለው ላይ ግን ያው ያለው እንኳን ይወሰድበታል አላቸው። ከዚያም እንዲህ አለ፣ የእግዚአብሔር መንግሥት ይህንን ትመስላለች። አንድ ሰው መሬት ላይ ዘር ይዘራል። ሰውየውም ሌሊት ይተኛል፣ ቀን ይነሳል፣ ነገር ግን እርሱ ሳያውቀው ያ ዘር በቅሎ ያድጋል። ምድርም ራሷ በመጀመሪያ ቡቃያውን፣ ቀጥሎም ዛላውን፣ ከዚያም በዛላው ላይ የጎመራ ፍሬ ታስገኛለች። ፍሬው እንደ በሰላም መከር በመድረሱ ሰውየው ወዲያው ማጭዱን አንስቶ አጨዳ ይጀምራል። ደግሞም እንዲህ አለ፣ የእግዚአብሔርን መንግሥት ከምን ጋር እናነጻጽራታለን? በምንስ ምሳሌ እንገልጻታለን? በምድር ላይ ከሚዘራው ዘር ሁሉ እጅግ ያነሰችውን የሰናፍጭ ቅንጣት ትመስላለች። ተዘርታ ካደገች በኋላ ግን በአትክልቱ ቦታ ከሚገኙት እጽዋት ሁሉ ትበልጣለች። የሰማይ ወፎች በትላልቅ ቅርንጫፎቿ ጥላ ስር ያርፋሉ። ኢየሱስም ሰዎች መረዳት በሚችሉበት መጠን እነዚህን በመሳሰሉ ብዙ ምሳሌዎች ነገራቸው። ምንም ነገር ያለ ምሳሌ አይነግራቸውም ነበር። እርሱና ደቀ መዛሙርቱ ብቻ በሚሆኑበት ጊዜ ግን ሁሉንም ነገር በዝርዝር ያስረዳቸው ነበር። ያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። እነርሱ ሕዝቡን ትተው በጀልባው ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎች ጀልባዎችም አብረውት ነበሩ። በዚያን ጊዜ ኃይለኛ አውሎ ንፋስ ተነሣ። ማዕበሉም ውሃ እስኪሞላት ድረስ ጀልባዋን ያናውጣት ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተ ኋላ በኩል ተኝቶ ነበር። እነርሱም ቀስቅሰውት፣ መምህር ሆይ ስናልቅ አይገድህምን? አሉት። እርሱም ተነሥቶ ንፋሱን ገሠጸው፣ ባሕሩንም ጸጥ ረጭ በል አለው። ንፋሱም ጸጥ ረጭ አለ፣ ፍጹምም ጸጥታ ሆነ። ደቀ መዛሙርቱንም ስለ ምን እንዲፈራችሁ እስከዚህ እምነት የላችሁምን? አላቸው። እነርሱም በፍርሃት ተውጠው እርስ በርሳቸው ንፋሱም ሞገዱም የሚታዘዙለት ይህ ማን ነው? ተባባሉ። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸው

የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ዛሬ በተነበበልን ቅዱስ ወንጌል ውስጥ የማርቆስ ወንጌል ምዕራፍ 4 ከቁጥር 24 ጀምሮ ቀደም ሲል ሲነበብ እንደሰማነው ኢየሱስ ስለ እግዚአብሔር መንግሥትና የእድገቱን ጥንካሬ በተመለከተ ሁለት አጫጭር ምሳሌዎችን በመጠቀም ለሕዝቡ ይናገራል። በመጀመሪያው ምሳሌ ላይ የማርቆስ ወንጌል ምዕራፍ 4 ከቁጥር 26 እስከ 29 ላይ እንደተጠቀሰው የእግዚአብሔር መንግሥት ከአንድ ምስጢራዊ በሆነ መልኩ ከምታድግ ዘር ጋር በማነጻጸር አንድ ሰው መሬት ላይ ዘር ይዘራል። ዘሪው ምንም ሳያውቅ ያ ዘር በቅሎ ያድጋል። በመጀመሪያ ቡቃያ፣ ቀጥሎ ዛላ፣ ከዚያም በዛላው ላይ የጎመራ ፍሬ ታስገኛለች በማለት ይናገራል። ይህ ምሳሌ የሚያስተላልፍልን መልእክት የሚሆነው ኢየሱስ በስብከቱና በተግባሩ አማካይነት ያወጀው እግዚአብሔር መንግሥት ልክ እንደ ዘር በዓለም ውስጥ በመዘዋወር በራሱ ኃይል እንደሚበቅልና እንደሚያድግ በሰውኛ አመለካከት ሊገለጽ በማይችል መልኩ በራሱ እንደሚበቅል የሚያመለክት መልእክት ያስተላልፍልናል። በታሪክ ውስጥ የእድገቱና የእድገቱ ሂደት በሰው ሥራ ላይ ብዙ የማይመረኮዝ ነገር ግን በተቃራኒው በእግዚአብሔር ኃይልና መልካምነት ላይ ብቻ የተመረኮዘ እንደሆነ በእግዚአብሔር ሕዝብ ውስጥ ክርስቲያናዊ ሕይወትን የሚመራ የመንፈስ ቅዱስ ኃይል መሆኑን ያመለክታል። አንዳንድ ጊዜ በዚህ ታሪክ ውስጥ የተጠቀሱት ተግዳሮቶችና ተዋናዮች ሰማያዊ አባታችን ለልጆቹ ሁሉ ያለውን የወንድማማችነት የፍትሕና የሰላም ዕቅድ በተቃራኒው በኩል ወይም አቅጣጫ በመሄድ ይመስላል። ነገር ግን እኛ በእነዚያ ጊዜያት ለመፈተን ተስፋ ማድረግንና በመጠባበቅ ላይ እንድንቆይ ተጠርተናል። በእርግጥ ልክ እንደ ትላንቱ ዛሬም የእግዚአብሔር መንግሥት በዓለም ውስጥ ምስጢራዊ በሆነ መልኩ እያደገች በሚያስደንቅ መንገድ ትንሽ በምትባል ዘር ውስጥ በተደበቀ ኃይል አማካይነት ድል እየተቀናጀች ትገኛለች። አንዳንድ ጊዜ በግል ተግዳሮቶችና በማኅበራዊ ጥፋቶች ምክንያት ተስፋችንን የሚያጨልም ቢመስልም ነገር ግን ኃይለኛ በሆነ የእግዚአብሔር ተግባር ላይ እምነት ሊኖረን ይገባል። በዚህን ምክንያት በጨለማና በችግሮች ውስጥ በምንገባበት ወቅቶች ሁሉ እኛ መርበትበት አይኖርብንም። በእግዚአብሔር በመተማመን በእርሱ ላይ ጸንተን ልንኖር ይገባል። ሁልጊዜ በሚያድነው በእግዚአብሔር ተስፋ መተማመን ይኖርብናል። ይህንን ሁልጊዜ አስታውሱ። እግዚአብሔር ሁሌም ያድናል፣ እርሱ አዳኝ ነውና። በሁለተኛው ምሳሌ ላይ የማርቆስ ወንጌል ምዕራፍ 4 ከቁጥር 30 እስከ 32 ላይ እንደተጠቀሰው ኢየሱስ የእግዚአብሔር መንግሥት ከአንድ የሰናፍጭ ዘር ጋር በንጽጽር ሲያቀርብ እናገኛለን። በምድር ላይ ከሚዘራ ዘር ሁሉ እጅግ ያነሰችውን የሰናፍጭ ቅንጣት ትመስላለች። ተዘርታ ካደገች በኋላ ግን ያልተጠበቀ አስገራሚ እድገት እንደምታሳይ ይናገራል። ለእኛ በዚህ የእግዚአብሔር አስተሳሰብ ውስጥ መግባት ወይም ይህንን መረዳት በጣም ቀላል የሆነ ነገርና በሕይወታችን ውስጥ ይህንን እውነት መቀበል በጣም ቀላል የሆነ ነገር አይደለም። ነገር ግን ዛሬ የእኛን ዕቅዶች፣ ስሌቶች፣ ትንበያዎቻችንን የሚያሸንፍ የእምነት አቋም እንዲኖረን ጌታ ያበረታታናል። እግዚአብሔር ሁሌም ያልታሰበ ነገር የሚያደርግ አምላክ ነው። ጌታ ሁሌም ያስገርመናል። በግለሰብና በማኅበረሰብ ደረጃ ለእግዚአብሔር የርኅራዬ ዕቅዶች በይበልጥ ራሳችንን እንድንከፍት የቀረበልን ግብዣ ነው። በማኅበረሰባችን ውስጥ ለሚገኙ ደካማ ለሆኑ ሰዎች ጥንቃቄ ማድረግ እንደሚገባንና ጌታ ለእኛ ባሳየው በጎነት እንደ ታላቅ አጋጣሚ በመጠቀም በእርሱ ፍቅር መስተንግዶና በሁሉም የምሕረት ተግባራት ተነሳሽነት ውስጥ ተሳታፊ እንዲሆኑ ያደርጋል። የቤተ ክርስቲያኗ ተልእኮ እውነተኛነት የሚረጋገጠው ስኬታማ በመሆኗ ላይ ወይም አስደሳች የሆነ ውጤት በማስመዝገቧ ላይ የተመሠረተ ሳይሆን ነገር ግን በታላቅ ብርታት በእግዚአብሔር በመተማመንና በእርሱ በመታቀፍ ወደፊት በመጓዝ ላይ የተመሠረተ ነው። እርሱን በመመስከርና በመንፈስ ቅዱስ ኃይል ወደፊት መጓዝ ይኖርብናል። የእርሱ ትንሽና ደካማ መሣሪያ መሆናችንን ከግንዛቤ ማስገባት ራሳችን በእግዚአብሔር እጅ ውስጥ በማድረግና በእርሱ ጸጋ በመተማመን ታላላቅ የሚባሉ ተግባራትን በመፈጸም የእርሱ
መንግስት መገለጫ የሆኑትን ፍትህ ሰላምና በመንፈስ ቅዱስ አማካይነት የሚገኘውን ደስታ ለማስተላለፍ እንችላለን። በዛሬው ዕለት ወንጌላችን ጌታችን መድኃኒታችን ኢየሱስ ክርስቶስ ትልቅ ተአምራትን ሲሰራ ያሳየናል። ተአምር ማለት አስደናቂ ሥራ ማለት ነው። እግዚአብሔር አምላክ በብሉይ ኪዳን ለሕዝቡ ማንነቱን ለማሳየትና ለማስተማር የተለያዩ ተአምራትን አድርጓል። ለምሳሌም በሙሴ፣ በኢያሱ፣ በኤልያስ በመሳሰሉት ነቢያት ተአምራትን አሳይቷል። በአዲስ ኪዳንም ጌታችን መድኃኒታችን ብዙ ተአምራትን እንዳደረገ አይተናል። ለምሳሌ በእናታችን ምልጃ ውሃውን ወደ ወይን ጠጅ እንደለወጠ፣ በውሃ ላይ እንደተራመደ፣ ንፋሱን ጸጥ በማድረግ ሥልጣኑን አሳይቷል። አጋንንትን አወጣ፣ ሰዎችን ከብዙ ደዌዎችና በሽታዎች ፈወሰ፣ ሦስት ሰዎችን ከሞት አስነሣ። ተአምራዊ ሥራዎቹ እጅግ ብዙ ናቸው። የሰው ልጅ በሕይወቱ ዘመን ሁሉ የማይገጥመው የኑሮ ውጣውረድ፣ የኑሮ ማዕበል፣ ውሽንፍርና ሞገድ የለምና የዚህ ዐይነት መከራ በራሱ በቤተሰቡም ይመጣበታል። በሽታ፣ ችግር፣ የኑሮ ውድነት ተጠቃሾች ናቸው። የሰው ልጅ በእነዚህ ችግሮች ሲወድቅ ሊመካበት፣ ችግሩን ሊቋቋም የሚችልበት ሀብት፣ ወገን ሊሻ የግድ ይለዋል። በዚህ ወቅትም የራሱ ወገንም ሆነ ሀብት ይሸሹታል። በዚህ ችግር ወቅት አይዞባይ በርታባይ ያስፈልገዋል። በዚህ ችግር ወቅት አይዞባይ በርታባይ ሲያጣ ተስፋ ይቆርጣል፣ ራሱንም ይጠላልና ራሱን ለማጥፋት ያስባል። ምክንያቱም በዚህ ችግርና መከራ ውስጥ አይዞባይ ከማጣቱ ባሻገር የራሱ የሆነ ጉልበት ሁሉ ይክደዋል። ታዲያ ለዚህ መድኃኒቱ ምን ሊሆን ይችላል? ምንም ቢባል መልሱ

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 10 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ለዛሬ አስተንትኖ የሆናችሁ ዘንድ ለፍርድ ቀን ቅጣት ታከማቻለ በሚል አርዕስት የቀረበ አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

ለፍርድ ቀን ቅጣት ታከማቻለ። በቅዱስ ወንጌል እንደተነገረው ሁሉ ባለ ዕዳ ዕዳ በዕዳ ላይ የሚጨምር ሰው ዕዳውን ጥቂት በነበረበት ጊዜ በቀላሉ ሊከፍለው ሲችል ደህና ይቆይልኝ በኋላ አስብበታለሁ ጊዜ ያለኝ ይያለ ከቀን ወደ ቀን የሚያስተላልፈው ሰው ሞኝ ነው። እንዲሁም አሁን ቶሎ በፍጥነት ሊያደርገው የሚገባውን ሥራ በስንፍና ወደ ሌላ ጊዜ የሚያስተላልፍ ሰው በጣም ሞኝ ነው። በኋላ ሁሉም ነገር ተከማችቶ ይመጣበትና ሥራውን መወጣት ያዳግተዋል። በቂ ጊዜ ያገኝም። ነገ ከነገ ወዲያ ቀስ ብዬ ሲመቸኝ አድርጓለሁ ይያልክ መቆየት መዝረክረክን ያስከትላል። በመንፈሳዊ ጉዳይም ጊዜን ማሳለፍ መዘግየት ስህተት ነው፣ ጉዳት ያመጣል። በእንደዚህ አይነት አረማመድ የነፍሳችንን ኑሮ ቸል እንለዋለን። ጨርሶ እስኪበላሽም ዝም ብለን እናየዋለን። ጊዜው ሲያልፍ ግን ጸጸትን ያመጣል፣ ፍሬ የሌለው ጸጸት ይሆናል ማለት ነው። በጎ ሥራ ማድረግ ወቅቱ አሁን ሲሆን በኋላ ጊዜ ሲገኝ አድርገዋለሁ ይያል ከቀን ወደ ቀን እናሸጋግረዋለን። ኃጢአት ሲሆንም ደግሞ ነገ ቀስ ብዬ እተዋለሁ ይያልን ንስሐ ሳንገባ ብዙ ጊዜ እናሳልፋለን። ከእግዚአብሔር ርቀን በሰይጣን ቀንበርና ባርነት ስር እንኖራለን። እንደዚህ ስናደርግ በጎ ሥራ ይቀርና ክፋት ይበዛል። በሰማይ

እዳ ይከማቻል ፍርዳችንም ይከብዳል ልብህን በማጠንከር ንሳ አንቢ በማለት ለፍርድ ቀን የእግዚአብሔርን ቁጣና ማአት ተከማቻለ ይያለ ቅዱስ አዋርያው ጳውሎስ ያስጠነቅቀናል ወደ ሮም ሰዎች ምዕራፍ 2 ቁጥር 5 ላይ እንደተተከሰው እነዚህ ከዚህ ዓለም ተለይተውና አልፈው ንሳ ቦታ ወይም የባሰ በገሃነም እሳት የሚገኙ አሁን በዚያ የሚሰቃዩ በሕይወታቸው የኃጢአት ዕዳ ለመክፈል የጽድቅን ሥራ ማዘውተር ችላ ያሉ ናቸው አሁን በስንፍናቸው በኃይል አዝነው በራሳቸው እየተማረሩ ያለቅሳሉ የዚህ ምድር መከራ ከወዲያኛው ዓለም ቅጣት ጋር በፍጹም ሊወዳደር አይችልም ስቃዩ ያለመጠን ብርቱ ነው በዚህ ዓለም በቀላል ልንወጣው እንችላለን በዚያ ከባድ ሁኔታ ለመጋፈጥ እንገደዳለን ያን ጊዜ ጩኸትና ዋይታ ይሆናል ተሳስቼ ሞኝ ሆኜ ለምንድን ነው አስቀድሜ ያልተጠነቀቅኩት መልካም ነገር ያላደረግኩት ክፉን ያልተውኩት በማለት ብንጸጸትም መጥፎ ፍርዳችንን ዝም ብሎ ከመቀበል በቀር ሌላ አማራጭ የለንም ይህንን አውቀን እንግዲህ አሁን እንጠንቀቅ ልናደርገው ወይም ልንተወው የሚገባን ነገር በጊዜ በፍጥነት እንድናደርገው ወይም እንተወው ነገ በኋላ አደርገዋለሁ አሁን አይመቸኝም ይያልን ጊዜን በከንቱ አናሳልፍ የኃጢአት ዕዳ ካለብን በተቻለ መጠን በሕይወታችን ዘመን እንክፈለው ለመንግሥተ ሰማያት የሚያበቃን መልካም ተግባር በምድር እናፍራ ወደዚያኛው ዓለም ስንሄድ ከጽድቅ በስተቀር ኃጢአት እንዳይቆየን እናደርግ

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ለፍርድ ቀን ቅጣት አታከማች በሚል አርዕስት የቀረበ አንድ አስተንትኖ ነበር። አብራችሁን በመሆን ስለአዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

0: አድማጮቻችን የዛሬው የእሁድ የመስከረም 10 2019 ዓ.ም ተምረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ መስከረም 11 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር ቅዶች እኛ ከመናስበው በላይ እጅግ ታላቅ ናቸው ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለልዩ የኦሎምፒክ ተወካዮች ስፖርትን እንደሚወዱ መናገራቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። መጪው ዓለም አቀፍ የወጣቶች ፌስቲቫል ወጣቶችን ከኢየሱስ ጋር ለማገናኘት እንደሚያግዝ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። የማላዊ ካቶሊካዊት ቤተክርስቲያን 125ኛ ዓመቷን ማክበሯን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዛሬ ያልናችሁን ዜናዎች አብራችሁን ሆናችሁ እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር እቅዶች እኛ ከምናስበው በላይ ናቸው ማለታቸው ተገለጸ። መብራቱ ወልደ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር እቅዶች እኛ ከምናስበው በላይ እጅግ ታላቅ ናቸው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር ሁለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናን በእለቱ ቅዱስ ወንጌል ላይ ተንተርሰው የቅዱስ ወንጌል አስተንትነው እንደሚያደርጉ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በመስከረም 10/2019 ዓ.ም ባደረጉት የቅዱስ ወንጌል አስተንትነው የእግዚአብሔር እቅዶች እኛ ከምናስበው በላይ እጅግ ታላቅ ናቸው ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን እንደሚከተለው አሰናድተናል። ተከታተሉን።

0: Cari fratelli e sorelle, buona domenica! Nella liturgia di oggi, il Signore, per bocca del profeta Isaia, ci dona un grande motivo di speranza, dicendoci che i suoi pensieri non sono i nostri pensieri.
1: ውድ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። በዛሬው ያምልኮ ስርዓት ላይ በተነበቡት የእግዚአብሔር ቃላት ውስጥ በነቢዩ ኢሳይያስ ቃላት አማካኝነት ጌታ ታላቅ የተስፋ ምክንያት ይሰጠናል። እርሱም ሐሳቡ የኛ ሐሳብ እንዳልሆነ መንገዱም የኛ መንገድ እንዳልሆነ ይነግረናል። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 8 ላይ እንደተገለጸው አሁን በርግጥ በእኛ በሰው ልጆች በኃጢአት ምልክት በተያዝነው ከምንገምተው ወይም ከምናሳካው እቅድ ይልቅ የእግዚአብሔር እቅዶች እጅግ የላቁና እንደውም ለማለት ያህል የበለጠ ሰባዊ ናቸው። ስለዚህ ከምን ጊዜም በላይ አስፈላጊ የሆነው የነቢዩ ጥሪ የተዛቡ መንገዶቻችንን ትተን ወደ ጌታ እርሱም ምህረትና ይቅርታ ወደ ሆነው እንድንመለስ የሚያሳስብ ነው። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እስከ 7 ላይ እንደተጠቀሰው በወንጌል ውስጥ የኢየሱስ ምሳሌዎች እግዚአብሔር ለኛ ያዘጋጀውን አዲስ ነገር ይገልጻሉ። በተመሳሳይ ጊዜም በልግስና የተሞላ ፍትህና ለታላቅ ፍቅር በአብዛኛው የምናሳየውን ተቃውሞ ያጋልጣሉ። በተለይም ዛሬ በወይን እርሻ ቦታ ውስጥ እንዲሰሩ የተጠሩ ሰራተኞች ታሪክን ሰማለን። የማቴዎስ ወንጌል ምዕራፍ 20 ከቁጥር 1 እስከ 16 ላይ እንደተገለጸው አንዳንዶቹ ሙሉ ቀን፣ አንዳንዶቹ ለጥቂት ሰዓታት ብቻ፣ ሌሎቹ ደግሞ ፀሐይ ልትጠልቅ ስትል ወደ ሥራ የገቡ ነበሩ። ነገር ግን የምሳሌው ዋና መልእክት የሚገኘው ክፍያ በሚፈጸምበት ወቅት ላይ ነው። በዚህን ጊዜ የእርሻው ባለቤት በመጀመሪያ ሰዓት ለተቀጠሩ ሰራተኞች የገባውን ቃል ጠብቆ እንደ ተስማሙት ይከፍላቸዋል። ሆኖም መልካምነቱን እንዲያዩ ይፈልጋል። ስለዚህም በመጨረሻ የመጡትም ልክ እንደ መጀመሪያዎቹ በተመሳሳይ መልክ ያስተናግዳቸዋል። በተለይ አንድ ዝርዝር ጉዳይ ትኩረታችንን ሊያመልጥ አይገባም። የእርሻው ወይም የመሬቱ ባለቤት ለኃላፊው ልዩ ትዕዛዝ ይሰጣል። ይህም ሰራተኞቹ ክፍያ የሚያገኙት ከመጨረሻዎቹ በመጀመር ወደ መጀመሪያዎቹ በመሄድ እንዲሆን ነበር ያዘዘው። የማቴዎስ ወንጌል ምዕራፍ 20 ቁጥር 8 ላይ እንደተገለጸው ስለዚህ ቀኑን ሙሉ የሰሩት ሰራተኞች ያሳዩት አሉታዊ ምላሽ በቀላሉ ሊወገድ የሚችል ነበር። ነገር ግን ይህ የሆነው ሆን ተብሎ ነው። ምክንያቱም የእግዚአብሔር መልካምነት መገለጥ ለጥቂቶቹ ብቻ ሳይሆን ለሁሉም ሰው ስለሆነ ነው። ሥራቸውን እንደ መጀመሪያ የሚቆጥሩትን እና ያገኙትን ነበር በራሳቸው ጥረት እንዳገኙ ለተገኙት ውጤቶችም እንደሚገባቸው ለሚያምኑት እንኳን እግዚአብሔር የተለያዩ መንገዶችና አዳዲስ ሐሳቦች አሉት። ይልቁንም የፍቅር ሕግ የሂሳብ ስሌትን ሕግ ያስተጓጉሏል። የምረት ተመክሮ የብቃትን ወይም የሽልማትን አመለካከት ሲያሰፋ እና የሰላም ስጦታ ውድድርን አስወግዶ በመስጋና አንድ ላይ ሲያሰባስበን ሁላችንም ደስታን፣ ጥበብንና የተሻለ የወደፊት ተስፋን እናገኛለን። ወንድሞችና እህቶች፣ የእግዚአብሔር የሥራ ባለሟል ወይም ተባባሪ ሠራተኞች መሆን በወይኑ ቦታ መሥራትና ለፍትህና ለሰላም መንግሥቱ ማገልገል በእርግጥም ታላቅ ጸጋ ነው። የእግዚአብሔር አዲስነት በሚገለጥበት ቦታ ለቅናት ወይም ለመለያየት ስፍራ የለም። ስለዚህ ጌታ በሚገኝበት ጊዜ እንፈልገው፣ ቅርብ በሆነ ጊዜም እንጥራው፣ ጠማማ መንገዶቻችንና ክፉ ሐሳቦቻችንን እንተው። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እስከ 7 ላይ እንደተጠቀሰው። ወደ እጅግ ቅድስት እናታችን እንመልከት። ምክንያቱም እርሷ እንደኛ ፍጥረት ብትሆንም ነቀፋ የሌለባት እናት ናት። ስለዚህ የእርሱ መንገዶች የእኛ መንገዶች፣ የእርሱ ሐሳቦች የእኛ ሐሳቦች እንዲሆኑ በእግዚአብሔር እንድንተማመንና ራሳችንን ለምሕረት እንድንሰጥ እንድትረዳን አማላጅነቷን ልንማጸን ይገባል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም 10 2018 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን በእለቱ ቅዱስ ወንጌል ላይ ተንተርሰው ያደረጉትን አስተንትኖ ነበር ያስደመጥናችሁ። አብራችሁ በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
1: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለልዩ የኦሊምፒክ ተወካዮች ስፖርትን እንደሚወዱ መናገራቸው ተገለጸ። መብራት ወልደ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
0: ርዕሰ ሊቃነ ጳጳሳት ሊዮ ለልዩ ኦሊምፒክ ተወካዮች እኔም ስፖርትን በጣም ወዳለው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ለልዩ ኦሎምፒክ ክብራንና ክብራት አድማጮቻችን ልዩ ኦሎምፒክ ማለት እንደ አውሮፓውያኑ የቀን አቆጣጠር በ1968 ዓ.ም በዩኒስ ኬኔዲ ሺርቬር የተመሰረተ የትምህርት ንቅናቄና ዓለም አቀፍ የስፖርት ማህበር ሲሆን የአምሮ ዝግመት ላለባቸው ህፃናትና ጎልማሶች በስፖርት አማካኝነት ተሳትፎን አክብሮትንና ተቀባይነትን እንዲያገኙ በቁርጠኝነት የሚሰራ ዓለም አቀፍ ተቋም ነው። በዓለም አቀፍ የኦሎምፒክ ኮሚቴ በይፋ ዕውቅና የተሰጠው ይህ እንቅስቃሴ በዓለም ዙሪያ በሚሊየን የሚቆጠሩ አትሌቶችን ያሳትፋል። ይህም የችሎታ ደረጃ ምንም ይሁን ምን የእያንዳንዱን ግለሰብ አቅም ለማሳደግ ቁልፍ ግብ ያለው ተቋም ነው። ለዚህ ሉካም ቡድን ባደረጉት ንግግር ለስፖርት ያላቸውን ከፍተኛ ፍቅር የገለጹ ሲሆን በኢየሱስ ፍቅር በመነሳሳት የስፖርት ሴቶችን ወደ ቅዱስ ሕይወት መለወጥ የቻለውን ቅዱስ ፒየር ጆርጆ ፍራዛቲ አራያ በመከተል ቅዱስ ሕይወት እንዲመሩ ጥሪ አቅርበዋል። እናንተን ለማርያምና ለቅዱስ ፒየር ጆርጆ አማላጅነት አደራ እሰጣለሁ። እርሱም እንደናንተ ወጣት አትሌት የነበረ በኢየሱስ ፍቅር ተሞልቶ ከብዙ ጓደኞቹ ጋር በመሆን የስፖርት ሴቶችን ወደ መልካምና ለጋስ ሕይወት እንዲሁም ወደ ቅዱስ ሕይወት መለወጥ የቻለ ሰው ነበር ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ይህንን የተናገሩት የጣሊያን ግዛት አንዷ በሆነችው በቱሪን እንደ አውሮፓውያኑ የቀን አቆጣጠር በ2026 ዓ.ም የልዩ ኦሎምፒክ የዓለም የክረምት ጨዋታዎች ወይም ወርልድ ዊንተር ጌምስ ዝግጅት ላይ የተሳተፉትን ጣሊያናውያን የልዩ ኦሎምፒክስ አትሌቶች ዛሬ ጠዋት በቫቲካን ተቀብለው ባነጋገሩበት ወቅት ነው። ልዩ ኦሎምፒክስ የአምሮ እድገት ውስንነት ላለባቸው ሰዎች ስፖርትን የሚያበረታታ ዓለም አቀፍ ድርጅት ነው። ድርጅቱ የተመሰረተው እንደ አውሮፓውያኑ የቀን አቆጣጠር በ1968 ዓ.ም በአሜሪካው ፕሬዚደንት ጆ ኤፍ ኬኔዲ እህት በዩኒስ ኬኔዲ ሺርቬር እንደሆነም ይታወሳል። ድርጅቱ ከ190 በላይ በሆኑ አገራት ውስጥ የሚንቀሳቀስ ሲሆን በዓለም ዙሪያ ወደ 5 ሚሊዮን የሚጠጉ አትሌቶችን ያሳትፋል። ይህም መሪ ቃሉ እንዳሸንፍ ፍቀዱልኝ፣ ማሸነፍ ካልቻልኩ ግን በጥረቴ ደፋር እንድሆን ፍቀዱልኝ የሚል ነው። ቅዱስ አባታችን ንግግራቸውን የጀመሩት ከሉካም ቡድኑ ጋር በመገናኘታቸው የተሰማቸውን ደስታ በመግለጽ እንደነበረም ተዘግቧል። ርዕሰ ሊቃነ ጳጳሳት ሊዮ ለቡድኑ አባላት እንዲህ ብለዋል። እንደምታውቁት እኔም ስፖርትን በጣም እወዳለሁ። እንዲሁም ስፖርት ለሰዎች ክብርና እውነተኛ እሴቶችን ስለሚያስተምር ከፍተኛ የሆነ ትምህርታዊ ዋጋ እንዳለው አምናለሁ ሲሉ ቅዱስነታቸው አክለው ገልጸዋል። ቅዱስ አባታችን እንደገለጹት በስፖርት መሳተፍ ማለት በቁርጠኝነት መስራትና ጠንክሮ መጣርን እንዲሁም የጽናት ውጤቶች በታማኝነት በመተማመን በግልጽነት በቡድን መንፈስና በድፍረት ማካፈልን ያመለክታል ያሉ ሲሆን ዓለማችን እንደናንተ ያሉትን የሕይወትን እውነተኛ እሴቶች ለሁሉም የሚያስታውሱ ሰዎችን በአራያነታቸው የመጋራትና የፍቅር መንገድ ወደ ደስታና ሰላም የሚያደርስ ብቸኛ መንገድ መሆኑን የሚያሳዩ ወንዶችና ሴቶችን በእጅጉ ትፈልጋለች። ስፖርት ዓለም አቀፍ ቋንቋ ነው ሲሉ ተናግረዋል። ቅዱስነታቸው አክለውም ስፖርት ባህላዊ፣ ማህበራዊ፣ ሃይማኖታዊና አካላዊ ልዩነቶችን በማለፍ ሰዎችን አንድ ላይ የማምጣት አቅም ካላቸው ዓለም አቀፍ ቋንቋዎች አንዱ መሆኑን አስታውሰዋል። በዚህ መንፈስ ርዕሰ ሊቃነ ጳጳሳቱ ለተገኙበት ሁኔታ ለሚያመጡት እውነተኛ ደስታና ለሚያንጸባርቁት አወንታዊ መልእክት ምስጋናቸውን አቅርበዋል። እንዲሁም አትሌቶች፣ አሰልጣኞች፣ ባለሥልጣናትና ረዳቶች እና አጋሮች ሥራቸውን በጋለ ስሜት እንደሚቀጥሉ ቅዱስነታቸው ያላቸውን ተስፋ በድጋሜ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን የደመደሙት ቅዱስ ሕይወት እንዲመሩ በማበረታታትና ሐዋርያዊ ቡራኬያቸውን በመስጠት እንደነበረም ተዘግቧል።
1: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። መጪው ዓለም አቀፍ የወጣቶች ፌስቲቫል ወጣቶችን ከኢየሱስ ጋር ለማገናኘት እንደሚያግዝ ተገለጸ። እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት በደቡብ ኮሪያ መዲና ሴኡል ለሚካሄደው ዓለም አቀፍ የወጣቶች ቀን ዝግጅት የተካሄደ ሁለተኛ ዙር ስብሰባ መጠናቀቁ ታውቋል። ከመቶ በላይ አገራት የተወጣጡ ከ400 የሚበልጡ ወጣት ተወካዮች በደቡብ ኮሪያዋ መዲና ሴኡል ውስጥ 4 ቀናትን የወሰደ የዝግጅት ስብሰባ አካሂደዋል። እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት በሚካሄደው የዓለም የወጣቶች ቀን ወጣቶች ከኢየሱስ ክርስቶስ ጋር እንዲገናኙ ለማገዝ የሚያስችል ተግባራዊ መመሪያዎችንና አዲስ ጥሪን ተቀብለዋል። የሴኡል ከተማ ሊቀ ጳጳስ ብፁዕ አቡነ ፒተር ሱን ታይቹንግ መስከረም 7 2019 ዓመተ ምህረት በተጠናቀቀው ሁለተኛ ዓለም አቀፍ የወጣቶች በዓል ዝግጅት ስብሰባ ፍጻሜ ላይ ባስተላለፉት መልእክት አንድን ወጣት ወደ ዓለም አቀፍ የወጣቶች ፌስቲቫል መጋበዝ ማለት ስሙን በዝርዝር ውስጥ ከማስገባት ባለፈ ከኢየሱስ ክርስቶስ ጋር እንዲገናኝ መጋበዝ ማለት ነው ሲሉ አስረድተዋል። በቅድስት መንበር የምእመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ከአካባቢው የበዓል አዘጋጅ ኮሚቴ ጋር በመተባበር ባዘጋጁት የአራት ቀናት ስብሰባ ላይ ከ160 በላይ ሀገረ ስብከቶች፣ ገዳማውያንና ገዳማውያት እንዲሁም መንፈሳዊ የቤተ ክርስቲያን እንቅስቃሴዎች የመጡ ከ400 በላይ ተወካዮች ተሳትፈዋል። ሊቀ ጳጳስ ብፁዕ አቡነ ፒተር ሱን ታይቹንግ መስከረም 6 2019 ዓ ም በሚዮን ግዶንግ ካቴድራል ውስጥ ባቀረቡት መሥዋዕተ ቅዳሴ ላይ ባሰሙት ቃለ ምዕዳን ተወካዮቹ ግብዣቸውን ቀደም ሲል ከዓለም የወጣቶች ቀን ጋር ትውውቅ ካላቸው ወጣቶች ባሻገር እንዲያደርሱ አሳስበዋል። ሊቀ ጳጳስ ብፁዕ አቡነ ፒተር ሱን ታይቹንግ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ አይዟችሁ እኔ ዓለምን አሸንፌዋለሁ በሚለው የፌስቲቫሉ መሪ ጭብጥ ላይ በማስተንተን ባሰሙት ቃለ ምዕዳን ኢየሱስ ይህንን ለደቀ መዛሙርቱ የተናገረው እርግጠኞች ባልነበሩበት ወቅት መሆኑን አስታውሰዋል። የዛሬዎቹ ወጣቶች እርግጠኝነት በሌለበት የወደፊት ሁኔታ ውስጥ ከፍተኛ ፉክክርና መከፋፈል ባለበት ውስጥ ቢገኙም ተስፋን መፈለጋቸውን እንደሚቀጥሉ ገልጸዋል። ይህን ጉዳይ በማስመልከት በቅድስት መንበር የምእመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ኃላፊ ብፁዕ ካርዲናል ኬቪን ፋሬል በስብሰባው የመክፈቻ መሥዋዕተ ቅዳሴ ላይ ባሰሙት መልእክት ወጣቶች ወደ ኢየሱስ ክርስቶስ እንዲመለሱና በባህል ልዩነቶች መካከል ኅብረት እንዲኖራቸው የሚያግዙ ዝግጅቶች እንዲደረጉ አበረታተዋል። የበዓሉ አዘጋጅ ኮሚቴ ዋና አስተባባሪ የሆኑት ብፁዕ አቡነ ፖል ኪዩን ሳንግሊ በስብሰባው የማጠቃለያ መሥዋዕተ ቅዳሴ ላይ የመወደድ ስሜትን የተልእኮ ዋና አካል በማድረግ ባስተላለፉት መልእክት ከሁሉም በላይ ወጣቶች በእግዚአብሔርና በቤተ ክርስቲያን መወደዳቸውን ማወቅ እንደሚገባ አሳስበው ወጣቶች በሚገኙበት የሕይወት ሁኔታ ተቀባይነትን ሊያገኙ ይገባል ብለዋል። ተወካዮቹ በኮሪያ ያገኙትን ልምድ በየአካባቢያቸው በሚያደርጉት ዝግጅት የመተግበር ኃላፊነት የሚጠብቃቸው ሲሆን ይህን ተግባር እንዲያግዝ በሚል ስብሰባው ሐዋርያዊ አስተንትኖን ከምዝገባ ሥርዓቶችና የመንፈሳዊ ጉዞ መተግበሪያዎች ጋር ማቀናጀቱ ታውቋል። ዓለም አቀፍ የወጣቶች በዓልን የሚካፈሉት በሙሉ የጉዞ ዝግጅቶችን በሚገባ አውቀው ከዋናው ስብሰባ በፊት በደቡብ ኮሪያ ሀገረ ስብከቶች ውስጥ ልዩ ልዩ ዝግጅቶች የሚቀርቡባቸውን ቦታዎችና ጎብኚዎችን ለመቀበል የተዘጋጁ ፕሮግራሞችን ተመልክተዋል። ሊቀ ጳጳስ ብፁዕ አቡነ ቹንግ በመልእክታቸው ወጣት ኮሪያውያን በአገሪቱ ከሚገኙ ምዕመናን ጋር ሆነው የአቀባበል ዝግጅትን እንዲያግዙ አሳስበዋል። በደቡብ ኮሪያ መዲና ሴኡል ላይ የሚከበር ዓለም አቀፍ የወጣቶች ፌስቲቫል ከሐምሌ 27 እስከ ነሐሴ 2 2019 ዓ ም ድረስ የሚካሄድ ሲሆን ይህም በእስያ አህጉር ማኒላ ውስጥ እንደ ጎርጎሮሳውያኑ በ1995 ዓ ም ከተካሄደው ዓለም አቀፍ የወጣቶች ስብሰባ በኋላ ለመጀመሪያ ጊዜ እንደሚከበር ታውቋል። የዓለም አቀፍ መንፈሳዊ ጉዞ ምዝገባ እንደ ጎርጎሮሳውያኑ በጥቅምት ወር መጨረሻ ላይ ይጀመራል ተብሎ ይጠበቃል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቅዱስ ዶሚኒኮስ ማኅበር እህቶች በባህሎች መካከል በሚደረግ ውይይት ላይ እንደሚሳተፉ ተገለጸ። በኢሴው የሳይቤሪያ እምብርት የምትገኘው ቡሪያቲያ እጅግ ተቃራኒ ገጽታዎች ያሏት አካባቢ ስትሆን ነዋሪዎቿ እጅግ ቀዝቃዛና ሙቀት የአየር ጸባይ ባለበት እንዲሁም ከእንግዳ ተቀባይ ባህል ጋር አብሮ የሚኖሩ እንደሆኑ ታውቋል። ከዚህም በተጨማሪ የቡዲስትና የሻምኒክ የአምልኮ ስፍራዎች ከአብያተ ክርስቲያናት ጎን ለጎን እንደሚገኙ ታውቋል። በዚህ ልዩ ሕዝብና እምነት ባለው ማኅበረሰብ ውስጥ የዶሚኒካን እህቶች የኢየሱስ ክርስቶስን መኖር የሚያሳዩ ምልክቶች ብቻ ሳይሆኑ በባህሎች መካከል በሚደረግ ውይይት ውስጥም ንቁ ተሳታፊዎች እንደሆኑ ታውቋል። የቅዱስ ዶሚኒኮስ ማህበር እህቶች በቡሪያቲያ ሐዋርያዊ አገልግሎታቸውን የጀመሩት እንደ ጎርጎሮሳውያኑ በ2000 ዓመተ ምህረት እንደነበር ይታወሳል። እህት በርናዴታ ግራትኮቪስካ የማህበራቸውን ተልእኮ የመጀመሪያ ወቅት በማስታወስ እንደተናገረችው ለአካባቢው ነዋሪዎች ያልተለመደ ገጽታ እንደነበሩ ገልጻ፣ ሰዎች በመንገድ ላይ የሚሄዱትን መነኮሳት ለማየት ብቻ ከሱቆች ይወጡ ነበር ስትል አስረድታለች። የአዲሱ ተልእኮ የመጀመሪያ እርምጃዎች ቀላል ያልነበሩ ሲሆን ከፖላንድ የመጡ እህቶች ለከባድ የአየር ንብረት የተጋለጡ፣ ቅዝቃዜው በቤት ውስጥ ብቻ ሳይሆን ከቤት ውጭ ያለ በመሆኑ ለመላመድ ተገደዋል። በሳይቤሪያ ያሳለፍኩት የመጀመሪያ ክረምት በደንብ አውቀዋለሁ የምትለው እህት በርናዴታ በጥር ወር የቅዝቃዜው መጠን እስከ -45°C ይደርስ እንደነበር፣ የመኖሪያ ቤታቸው የሙቀት መጠን -12 እና 4°C መካከል እንደነበር ገልጻለች። በቡሪያቲያ ዋና ከተማ ኡላን ኡዴ ውስጥ የሚገኘው ካቶሊካዊ ማህበረሰብ በቀድሞው ሶቪየት ኅብረት ውስጥ ከነበሩ ሌሎች በርካታ ካቶሊካዊ ማህበረሰቦች ጋር ተመሳሳይነት ዕጣ ገጥሞት እንደነበር አስረድታለች። እንደ ጎርጎሮሳውያኑ በ2003 ዓመተ ምህረት የሪፐብሊኩ ባለሥልጣናት ካቶሊካዊት ቤተ ክርስቲያን ለመገንባት የሚያስችል መሬት የሰጡ ሲሆን ግንባታውም ከሁለት ዓመት በኋላ የተጠናቀቀ ሲሆን ከዚያን ጊዜ ጀምሮ በቤተ ክርስቲያንና የቆመ መስቀል በስፍራው የክርስቲያኖች መኖር ምልክት እንደሆነ ታውቋል። ጥንታዊ የቡዲስትና የሻሚኒክ መሠረት ባላትና የተለያዩ ብሔሮች በሚኖሩባት ክልል ውስጥ ክርስቶስን ማወጅ መጀመሪያውኑ የውይይት መልክ ይዞ እንደነበር ታውቋል። ክርስቲያናዊው የጎረቤት ፍቅር ትእዛዝ ከቡዲስት የሰላማዊ መርህ ጋር ተመሳሳይነት ያለው ሲሆን የቡሪያቲያ ባህል ለቤተሰብና ለአረጋውያን ከፍተኛ ክብር የሚሰጥ፣ በተረጋጋ የውይይት መንፈስ ውስጥ የተለያዩ እምነቶች ለሰው ልጅ ክብር በሚል የጋራ ግብ ላይ በመረባረብ እርስ በርስ እንደሚያደርጉ ታውቋል። ከተልእኮ መጀመሪያ አንስቶ የእህቶቹ አገልግሎት ስለ ወንጌል እሴቶች ውይይት ለማድረግ የሚያነሳሳ ጥሪ እንደሆነ ታውቋል። በተለይም ሃይማኖተኛ ላልሆኑ ሰዎች ችግረኞችን መርዳት ግራ የሚያጋባቸው ተግባር እንደነበር ተመልክቷል። ምንም የማታውቋቸውን ሰዎች ለምን ትረዳላችሁ የሚል ጥያቄ ይቀርብ እንደነበር የገለጸችው እህት በርናዴታ እህቶች ይህን በማድረጋቸው በችግረኞች ውስጥ የክርስቶስን ፊት እንደሚያዩ ገልጻ፣ በዚህ መንገድ ስለ እምነት፣ ስለ ሰው ልጅ ክብርና ስለ ወንጌል የሚደረጉ ውይይቶች መጀመራቸውን አስረድታለች። ከጅምሩ ጀምሮ የእህቶቹ ተልእኮ ድሃና አቅመ ደካማ ቤተሰቦች ላይ ያተኮረ እንደነበር የገለጸችው እህት በርናዴታ ችግረኞች ከእኛ የሚጠብቁት ዳቦ ብቻ ሳይሆን ከሁሉም በላይ ደማቅ አቀባበልንና የደህንነት ስሜት እንደነበር አስታውሳለች። ልጆች ተሰጥኦአቸውን እንዲያዳብሩ የተለያዩ አውደ ጥናቶችን ማዘጋጀታቸውንና እንዲሁም በትምህርታቸው እንደሚረዷቸው የቅዱስ ዶሚኒኮስ ማኅበር አባል እህት በርናዴታ ተናግራለች። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የማላዊ ካቶሊካዊት ቤተ ክርስቲያን 125ኛ ዓመቷን ማክበሯ ተነገረ። ዘገባውን ዘላለም አይሉ ተመልክቶታል፣ እንደሚከተለው ያቀርበዋል።
2: በማላዊ የምትገኘው የካቶሊክ ቤተ ክርስቲያን የሞንትፎርት ሚስዮናውያን እንደ አውሮፓውያን አቆጣጠር በ1901 ዓመተ ምህረት በማላዊ የመጀመሪያውን ቋሚ የካቶሊክ ሚስዮን ያቋቋሙበት ታሪካዊ ስፍራ በሆነው በዴርዛ ሀገረ ስብከት በሚገኘው የቅድስት ማርያም ቤተ ክርስቲያን በተደረገ መሥዋዕተ ቅዳሴ አማካኝነት የ125 ዓመታት የወንጌል ስርጭት አገልግሎቷን ማክበሯ ተነግሯል። መስከረም 9 ቀን 2019 ዓመተ ምህረት በክርስቶስ የተመሠረቱ ለተልእኮ የተላኩ በማላዊ 125 ዓመታት የወንጌል ስርጭት አገልግሎት በሚል መሪ ቃል የተካሄደው ይህ የ125ኛ ዓመት ክብረ በዓል ብፁዓን ጳጳሳትን፣ ካህናትን፣ የገዳማውያን ማኅበረሰብ አባላትን፣ ምዕመናንን፣ ባህላዊ መሪዎችንና የመንግሥት ተወካዮችን በአንድ ላይ ማሰባሰቡ ተነግሯል። የቅዱስ ቁርባን መሥዋዕተ ቅዳሴውን የመሩት በቅድስት መንበር የስብከተ ወንጌል አገልግሎት ጳጳሳዊ ጽሕፈት ቤት ዋና ጸሐፊና ለዚህ ክብረ በዓል የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልዩ መልእክተኛ የሆኑት ሊቀ ጳጳስ ፎርቱናተስ ኗችኩዌ ሲሆኑ ከዚህ የ125ኛ የመታሰቢያ ክብረ በዓል በተጨማሪ የዴድዛ ሀገረ ስብከት ዲያቆናት ቲሞቲ ቴንዳይና ፒተር ቤንጎ ማዕረገ ክህነት መቀበላቸውን እንዲሁም ይህን ሁነት የቤተ ክርስቲያኒቱን የሚስዮናዊነት ታሪክ መታሰቢያ በዓሉን ማላዊ ከሚገኘው ቀጣይ ተልእኮ ጋር ያገናኘ እንደነበርም ተገልጿል። ሊቀ ጳጳስ ኗችኩዌ በዕለቱ ባሰሙት ቃለ ምዕዳን የማላዊ ካቶሊክ ቤተ ክርስቲያን ከክብረ በዓሉ መሪ ቃል ጋር በሚስማማ መልኩ በክርስቶስ ላይ የተመሠረተች እንድትሆንና በተልእኮ አማካኝነት ክርስቶስን ለሕዝቡ እንድታስተዋውቅ ጥሪ ያቀረቡ ሲሆን ሊቀ ጳጳሱ አዲስ ለተሾሙት ሁለቱ ካህናት ባስተላለፉት መልእክት ከጽድቅና ከሰላም ጋር የተያያዘውን የመጽሐፍ ቅዱሱን ሰው መልከጼዴቅን በማስታወስ አዲሶቹ ካህናት ከፖለቲካዊና ጎሳዊ ክፍፍሎች ከፍ ብሎ እንዲቆሙ እንዲሁም እንደ ክርስቶስ ካህናትና የአንድነት መሳሪያዎች ሆነው ህዝቡን እንዲያገለግሉ አበረታተዋቸዋል። በንዛማ የተካሄደው ይህ ክብረ በዓል የሞንትፎርት ሚስዮናውያን እንደ አውሮፓውያን አቆጣጠር በ1901 ዓመተ ምህረት ከመጡበት ጊዜ አንስቶ በማላዊ የካቶሊክ ቤተክርስቲያን እድገት ላይ አስተዋጽኦ ያደረጉትን ሚስዮናውያንን፣ ካቴክስቶችን፣ ገዳማውያትንና ምዕመናንን ለማስታወስም ጭምር እድል መስጠቱ ተገልጿል። ባለፉት 125 ዓመታት የቤተ ክርስቲያኗ ተልእኮ ወንጌልን ከማወጅ ባለፈ የህዝቡን መንፈሳዊና ሰብአዊ ፍላጎቶች በማሟላት ረገድ በርካታ ስራዎችን መሰራቱ የተነገረ ሲሆን የካቶሊክ ቤተ ክርስቲያን በትምህርት ቤቶቿ፣ በጤና ተቋማት

0: ለማወጅና ህዝቡን ለማገልገል ያላትን ቁርጠኝነት ለማደስ እድል እንደሰጣትም ጭምር ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ መስከረም 11 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቱ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የሰኞ መስከረም 11 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር እቅዶች እኛ ከምናስበው በላይ እጅግ ታላቅ ናቸው ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ለልዩ የኦሎምፒክ ተወካዮች ስፖርትን እንደሚወዱ መናገራቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። መጪው ዓለም አቀፍ የወጣቶች ፌስቲቫል ወጣቶችን ከኢየሱስ ጋር ለማገናኘት እንደሚያግዝ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። የማላዊ ካቶሊካዊት ቤተክርስቲያን 125ኛ ዓመቷን ማክበሯን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዛሬ ያልናችሁን ዜናዎች አብራችሁን ሆናችሁ እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኛላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር እቅዶች እኛ ከምናስበው በላይ ናቸው ማለታቸው ተገለጸ። መብራቱ ወልደ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር እቅዶች እኛ ከምናስበው በላይ እጅግ ታላቅ ናቸው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት

ጳጳሳት ሊዮ ዘወትር ሁለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናን በእለቱ ቅዱስ ወንጌል ላይ ተንተርሰው የቅዱስ ወንጌል አስተንትነው እንደሚያደርጉ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በመስከረም 10/2019 ዓ.ም ባደረጉት የቅዱስ ወንጌል አስተንትነው የእግዚአብሔር ቅዶች እኛ ከምናስበው በላይ እጅግ ታላቅ ናቸው ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን እንደሚከተለው አሰናድተናል። ተከታተሉን።

0: Cari fratelli e sorelle, buona domenica! Nella liturgia di oggi, il Signore, per bocca del profeta Isaia, ci dona un grande motivo di speranza, dicendoci che i suoi pensieri non sono i nostri pensieri.
1: ውድ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። በዛሬው ያምልኮ ስርዓት ላይ በተነበቡት የእግዚአብሔር ቃላት ውስጥ በነቢዩ ኢሳይያስ ቃላት አማካኝነት ጌታ ታላቅ የተስፋ ምክንያት ይሰጠናል። እርሱም ሐሳቡ የኛ ሐሳብ እንዳልሆነ መንገዱም የኛ መንገድ እንዳልሆነ ይነግረናል። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 8 ላይ እንደተገለጸው አሁን በርግጥ በእኛ በሰው ልጆች በኃጢአት ምልክት በተያዝነው ከምንገምተው ወይም ከምናሳካው እቅድ ይልቅ የእግዚአብሔር እቅዶች እጅግ የላቁና እንደውም ለማለት ያህል የበለጠ ሰባዊ ናቸው። ስለዚህ ከምን ጊዜም በላይ አስፈላጊ የሆነው የነቢዩ ጥሪ የተዛቡ መንገዶቻችንን ትተን ወደ ጌታ እርሱም ምህረትና ይቅርታ ወደ ሆነው እንድንመለስ የሚያሳስብ ነው። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እስከ 7 ላይ እንደተጠቀሰው በወንጌል ውስጥ የኢየሱስ ምሳሌዎች እግዚአብሔር ለኛ ያዘጋጀውን አዲስ ነገር ይገልጻሉ። በተመሳሳይ ጊዜም በልግስና የተሞላ ፍትህና ለታላቅ ፍቅር በአብዛኛው የምናሳየውን ተቃውሞ ያጋልጣሉ። በተለይም ዛሬ በወይን እርሻ ቦታ ውስጥ እንዲሰሩ የተጠሩ ሰራተኞች ታሪክ እንሰማለን። የማቴዎስ ወንጌል ምዕራፍ 20 ከቁጥር 1 እስከ 16 ላይ እንደተገለጸው አንዳንዶቹ ሙሉ ቀን፣ አንዳንዶቹ ለጥቂት ሰዓታት ብቻ፣ ሌሎቹ ደግሞ ፀሐይ ልትጠልቅ ስትል ወደ ሥራ የገቡ ነበሩ። ነገር ግን የምሳሌው ዋና መልእክት የሚገኘው ክፍያ በሚፈጸምበት ወቅት ላይ ነው። በዚህን ጊዜ የእርሻው ባለቤት በመጀመሪያ ሰዓት ለተቀጠሩ ሰራተኞች የገባውን ቃል ጠብቆ እንደ ተስማሙት ይከፍላቸዋል። ሆኖም መልካምነቱን እንዲያዩ ይፈልጋል። ስለዚህም በመጨረሻ የመጡትም ልክ እንደ መጀመሪያዎቹ በተመሳሳይ መልክ ያስተናግዳቸዋል። በተለይ አንድ ዝርዝር ጉዳይ ትኩረታችንን ሊያመልጥ አይገባም። የእርሻው ወይም የመሬቱ ባለቤት ለኃላፊው ልዩ ትዕዛዝ ይሰጣል። ይህም ሰራተኞቹ ክፍያ የሚያገኙት ከመጨረሻዎቹ በመጀመር ወደ መጀመሪያዎቹ በመሄድ እንዲሆን ነበር ያዘዘው። የማቴዎስ ወንጌል ምዕራፍ 20 ቁጥር 8 ላይ እንደተገለጸው ስለዚህ ቀኑን ሙሉ የሰሩት ሰራተኞች ያሳዩት አሉታዊ ምላሽ በቀላሉ ሊወገድ የሚችል ነበር። ነገር ግን ይህ የሆነው ሆን ተብሎ ነው። ምክንያቱም የእግዚአብሔር መልካምነት መገለጥ ለጥቂቶቹ ብቻ ሳይሆን ለሁሉም ሰው ስለሆነ ነው። ሥራቸውን እንደ መጀመሪያ የሚቆጥሩትን እና ያገኙትን ነበር በራሳቸው ጥረት እንዳገኙ ለተገኙት ውጤቶችም እንደሚገባቸው ለሚያምኑት እንኳን እግዚአብሔር የተለያዩ መንገዶችና አዳዲስ ሐሳቦች አሉት። ይልቁንም የፍቅር ሕግ የሂሳብ ስሌትን ሕግ ያስተጓጉሏል። የምረት ተመክሮ የብቃትን ወይም የሽልማትን አመለካከት ሲያሰፋ እና የሰላም ስጦታ ውድድርን አስወግዶ በምስጋና አንድ ላይ ሲያሰባስበን ሁላችንም ደስታን፣ ጥበብንና የተሻለ የወደፊት ተስፋን እናገኛለን። ወንድሞችና እህቶች፣ የእግዚአብሔር የሥራ ባለሟል ወይም ተባባሪ ሠራተኞች መሆን በወይኑ ቦታ መሥራትና ለፍትህና ለሰላም መንግሥቱ ማገልገል በእርግጥም ታላቅ ጸጋ ነው። የእግዚአብሔር አዲስነት በሚገለጥበት ቦታ ለቅናት ወይም ለመለያየት ስፍራ የለም። ስለዚህ ጌታ በሚገኝበት ጊዜ እንፈልገው፣ ቅርብ በሆነ ጊዜም እንጥራው፣ ጠማማ መንገዶቻችንና ክፉ ሐሳቦቻችንን እንተው። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እስከ 7 ላይ እንደተጠቀሰው። ወደ እጅግ ቅድስት እናታችን እንመልከት። ምክንያቱም እርሷ እንደኛ ፍጥረት ብትሆንም ነቀፋ የሌለባት እናት ናት። ስለዚህ የእርሱ መንገዶች የእኛ መንገዶች፣ የእርሱ ሐሳቦች የእኛ ሐሳቦች እንዲሆኑ በእግዚአብሔር እንድንተማመንና ራሳችንን ለምሕረት እንድንሰጥ እንድትረዳን አማላጅነቷን ልንማጸን ይገባል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም 10 2018 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን በእለቱ ቅዱስ ወንጌል ላይ ተንተርሰው ያደረጉትን አስተንትኖ ነበር ያስደመጥናችሁ። አብራችሁ በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
1: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለልዩ የኦሊምፒክ ተወካዮች ስፖርትን እንደሚወዱ መናገራቸው ተገለጸ። መብራት ወለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
0: ርዕሰ ሊቃነ ጳጳሳት ሊዮ ለልዩ ኦሊምፒክ ተወካዮች እኔም ስፖርትን በጣም ወዳለው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ለልዩ ኦሎምፒክ ክብራንና ክብራት አድማጮቻችን ልዩ ኦሎምፒክ ማለት እንደ አውሮፓውያኑ የቀን አቆጣጠር በ1968 ዓ.ም በዩኒስ ኬኔዲ ሺርቬር የተመሰረተ የትምህርት ንቅናቄና ዓለም አቀፍ የስፖርት ማህበር ሲሆን የአምሮ ዝግመት ላለባቸው ህፃናትና ጎልማሶች በስፖርት አማካኝነት ተሳትፎን አክብሮትንና ተቀባይነትን እንዲያገኙ በቁርጠኝነት የሚሰራ ዓለም አቀፍ ተቋም ነው። በዓለም አቀፍ የኦሎምፒክ ኮሚቴ በይፋ ውቅና የተሰጠው ይህ እንቅስቃሴ በዓለም ዙሪያ በሚሊየን የሚቆጠሩ አትሌቶችን ያሳትፋል። ይህም የችሎታ ደረጃ ምንም ይሁን ምን የእያንዳንዱን ግለሰብ አቅም ለማሳደግ ቁልፍ ግብ ያለው ተቋም ነው። ለዚህ ሉካም ቡድን ባደረጉት ንግግር ለስፖርት ያላቸውን ከፍተኛ ፍቅር የገለጹ ሲሆን በኢየሱስ ፍቅር በመነሳሳት የስፖርት ሴቶችን ወደ ቅዱስ ሕይወት መለወጥ የቻለውን ቅዱስ ፒየር ጆርጆ ፍራዛቲ አራያ በመከተል ቅዱስ ሕይወት እንዲመሩ ጥሪ አቅርበዋል። እናንተን ለማርያምና ለቅዱስ ፒየር ጆርጆ አማላጅነት አደራ እሰጣለሁ። እርሱም እንደናንተ ወጣት አትሌት የነበረ በኢየሱስ ፍቅር ተሞልቶ ከብዙ ጓደኞቹ ጋር በመሆን የስፖርት ሴቶችን ወደ መልካምና ለጋስ ሕይወት እንዲሁም ወደ ቅዱስ ሕይወት መለወጥ የቻለ ሰው ነበር ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ይህንን የተናገሩት የጣሊያን ግዛት አንዷ በሆነችው በቱሪን እንደ አውሮፓውያኑ የቀን አቆጣጠር በ2026 ዓ.ም የልዩ ኦሎምፒክ የዓለም የክረምት ጨዋታዎች ወይም ወርልድ ዊንተር ጌምስ ዝግጅት ላይ የተሳተፉትን ጣሊያናውያን የልዩ ኦሎምፒክስ አትሌቶች ዛሬ ጠዋት በቫቲካን ተቀብለው ባነጋገሩበት ወቅት ነው። ልዩ ኦሎምፒክስ የአምሮ እድገት ውስንነት ላለባቸው ሰዎች ስፖርትን የሚያበረታታ ዓለም አቀፍ ድርጅት ነው። ድርጅቱ የተመሰረተው እንደ አውሮፓውያኑ የቀን አቆጣጠር በ1968 ዓ.ም በአሜሪካው ፕሬዚደንት ጆ ኤፍ ኬኔዲ እህት በዩኒስ ኬኔዲ ሺርቬር እንደሆነም ይታወሳል። ድርጅቱ ከ190 በላይ በሆኑ አገራት ውስጥ የሚንቀሳቀስ ሲሆን በዓለም ዙሪያ ወደ 5 ሚሊዮን የሚጠጉ አትሌቶችን ያሳትፋል። ይህም መሪ ቃሉ እንዳሸንፍ ፍቀዱልኝ፣ ማሸነፍ ካልቻልኩ ግን በጥረቴ ደፋር እንድሆን ፍቀዱልኝ የሚል ነው። ቅዱስ አባታችን ንግግራቸውን የጀመሩት ከልዑካን ቡድኑ ጋር በመገናኘታቸው የተሰማቸውን ደስታ በመግለጽ እንደነበረም ተዘግቧል። ርዕሰ ሊቃነ ጳጳሳት ሊዮ ለቡድኑ አባላት እንዲህ ብለዋል። እንደምታውቁት እኔም ስፖርትን በጣም እወዳለሁ። እንዲሁም ስፖርት ለሰዎች ክብርና እውነተኛ እሴቶችን ስለሚያስተምር ከፍተኛ የሆነ ትምህርታዊ ዋጋ እንዳለው አምናለሁ ሲሉ ቅዱስነታቸው አክለው ገልጸዋል። ቅዱስ አባታችን እንደገለጹት በስፖርት መሳተፍ ማለት በቁርጠኝነት መስራትና ጠንክሮ መጣርን እንዲሁም የጽናት ውጤቶች በታማኝነት በመተማመን በግልጽነት በቡድን መንፈስና በድፍረት ማካፈልን ያመለክታል ያሉ ሲሆን ዓለማችን እንደናንተ ያሉትን የሕይወትን እውነተኛ እሴቶች ለሁሉም የሚያስታውሱ ሰዎችን በአራያነታቸው የመጋራትና የፍቅር መንገድ ወደ ደስታና ሰላም የሚያደርስ ብቸኛ መንገድ መሆኑን የሚያሳዩ ወንዶችና ሴቶችን በእጅጉ ትፈልጋለች። ስፖርት ዓለም አቀፍ ቋንቋ ነው ሲሉ ተናግረዋል። ቅዱስነታቸው አክለውም ስፖርት ባህላዊ፣ ማህበራዊ፣ ሃይማኖታዊና አካላዊ ልዩነቶችን በማለፍ ሰዎችን አንድ ላይ የማምጣት አቅም ካላቸው ዓለም አቀፍ ቋንቋዎች አንዱ መሆኑን አስታውሰዋል። በዚህ መንፈስ ርዕሰ ሊቃነ ጳጳሳቱ ለተገኙበት ሁኔታ ለሚያመጡት እውነተኛ ደስታና ለሚያንጸባርቁት አወንታዊ መልእክት ምስጋናቸውን አቅርበዋል። እንዲሁም አትሌቶች፣ አሰልጣኞች፣ ባለሥልጣናትና ረዳቶች እና አጋሮች ሥራቸውን በጋለ ስሜት እንደሚቀጥሉ ቅዱስነታቸው ያላቸውን ተስፋ በድጋሜ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን የደመደሙት ቅዱስ ሕይወት እንዲመሩ በማበረታታትና ሐዋርያዊ ቡራኬያቸውን በመስጠት እንደነበረም ተዘግቧል።
1: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። መጪው ዓለም አቀፍ የወጣቶች ፌስቲቫል ወጣቶችን ከኢየሱስ ጋር ለማገናኘት እንደሚያግዝ ተገለጸ። እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት በደቡብ ኮሪያ መዲና ሴኡል ለሚካሄደው ዓለም አቀፍ የወጣቶች ቀን ዝግጅት የተካሄደ ሁለተኛ ዙር ስብሰባ መጠናቀቁ ታውቋል። ከመቶ በላይ አገራት የተወጣጡ ከ400 የሚበልጡ ወጣት ተወካዮች በደቡብ ኮሪያዋ መዲና ሴኡል ውስጥ 4 ቀናትን የወሰደ የዝግጅት ስብሰባ አካሂደዋል። እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት በሚካሄደው የዓለም የወጣቶች ቀን ወጣቶች ከኢየሱስ ክርስቶስ ጋር እንዲገናኙ ለማገዝ የሚያስችል ተግባራዊ መመሪያዎችንና አዲስ ጥሪን ተቀብለዋል። የሴኡል ከተማ ሊቀ ጳጳስ ብፁዕ አቡነ ፒተር ሱን ታይቹንግ መስከረም 7 2019 ዓመተ ምህረት በተጠናቀቀው ሁለተኛ ዓለም አቀፍ የወጣቶች በዓል ዝግጅት ስብሰባ ፍጻሜ ላይ ባስተላለፉት መልእክት አንድን ወጣት ወደ ዓለም አቀፍ የወጣቶች ፌስቲቫል መጋበዝ ማለት ስሙን በዝርዝር ውስጥ ከማስገባት ባለፈ ከኢየሱስ ክርስቶስ ጋር እንዲገናኝ መጋበዝ ማለት ነው ሲሉ አስረድተዋል። በቅድስት መንበር የምእመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ከአካባቢው የበዓል አዘጋጅ ኮሚቴ ጋር በመተባበር ባዘጋጁት የአራት ቀናት ስብሰባ ላይ ከ160 በላይ ሀገረ ስብከቶች፣ ገዳማውያንና ገዳማውያት እንዲሁም መንፈሳዊ የቤተ ክርስቲያን እንቅስቃሴዎች የመጡ ከ400 በላይ ተወካዮች ተሳትፈዋል። ሊቀ ጳጳስ ብፁዕ አቡነ ፒተር ሱን ታይቹንግ መስከረም 6 2019 ዓ ም በሚዮንግዶንግ ካቴድራል ውስጥ ባቀረቡት መሥዋዕተ ቅዳሴ ላይ ባሰሙት ቃለ ምዕዳን ተወካዮቹ ግብዣቸውን ቀደም ሲል ከዓለም የወጣቶች ቀን ጋር ትውውቅ ካላቸው ወጣቶች ባሻገር እንዲያደርሱ አሳስበዋል። ሊቀ ጳጳስ ብፁዕ አቡነ ፒተር ሱን ታይቹንግ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ አይዟችሁ እኔ ዓለምን አሸንፌዋለሁ በሚለው የፌስቲቫሉ መሪ ጭብጥ ላይ በማስተንተን ባሰሙት ቃለ ምዕዳን ኢየሱስ ይህንን ለደቀ መዛሙርቱ የተናገረው እርግጠኞች ባልነበሩበት ወቅት መሆኑን አስታውሰዋል። የዛሬዎቹ ወጣቶች እርግጠኝነት በሌለበት የወደፊት ሁኔታ ውስጥ ከፍተኛ ፉክክርና መከፋፈል ባለበት ውስጥ ቢገኙም ተስፋን መፈለጋቸውን እንደሚቀጥሉ ገልጸዋል። ይህን ጉዳይ በማስመልከት በቅድስት መንበር የምእመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ኃላፊ ብፁዕ ካርዲናል ኬቪን ፋሬል በስብሰባው የመክፈቻ መሥዋዕተ ቅዳሴ ላይ ባሰሙት መልእክት ወጣቶች ወደ ኢየሱስ ክርስቶስ እንዲመለሱና በባህል ልዩነቶች መካከል ኅብረት እንዲኖራቸው የሚያግዙ ዝግጅቶች እንዲደረጉ አበረታተዋል። የበዓሉ አዘጋጅ ኮሚቴ ዋና አስተባባሪ የሆኑት ብፁዕ አቡነ ፖል ኪዩን ሳንግሊ በስብሰባው የማጠቃለያ መሥዋዕተ ቅዳሴ ላይ የመወደድ ስሜትን የተልእኮ ዋና አካል በማድረግ ባስተላለፉት መልእክት ከሁሉም በላይ ወጣቶች በእግዚአብሔርና በቤተ ክርስቲያን መወደዳቸውን ማወቅ እንደሚገባ አሳስበው ወጣቶች በሚገኙበት የሕይወት ሁኔታ ተቀባይነትን ሊያገኙ ይገባል ብለዋል። ተወካዮቹ በኮሪያ ያገኙትን ልምድ በየአካባቢያቸው በሚያደርጉት ዝግጅት የመተግበር ኃላፊነት የሚጠብቃቸው ሲሆን ይህን ተግባር እንዲያግዝ በሚል ስብሰባው ሐዋርያዊ አስተንትኖን ከምዝገባ ሥርዓቶችና የመንፈሳዊ ጉዞ መተግበሪያዎች ጋር ማቀናጀቱ ታውቋል። ዓለም አቀፍ የወጣቶች በዓልን የሚካፈሉት በሙሉ የጉዞ ዝግጅቶችን በሚገባ አውቀው ከዋናው ስብሰባ በፊት በደቡብ ኮሪያ ሀገረ ስብከቶች ውስጥ ልዩ ልዩ ዝግጅቶች የሚቀርቡባቸውን ቦታዎችና ጎብኚዎችን ለመቀበል የተዘጋጁ ፕሮግራሞችን ተመልክተዋል። ሊቀ ጳጳስ ብፁዕ አቡነ ቹንግ በመልእክታቸው ወጣት ኮሪያውያን በአገሪቱ ከሚገኙ ምዕመናን ጋር ሆነው የአቀባበል ዝግጅትን እንዲያግዙ አሳስበዋል። በደቡብ ኮሪያ መዲና ሴኡል ላይ የሚከበር ዓለም አቀፍ የወጣቶች ፌስቲቫል ከሐምሌ 27 እስከ ነሐሴ 2 2019 ዓ ም ድረስ የሚካሄድ ሲሆን ይህም በእስያ አህጉር ማኒላ ውስጥ እንደ ጎርጎሮሳውያኑ በ1995 ዓ ም ከተካሄደው ዓለም አቀፍ የወጣቶች ስብሰባ በኋላ ለመጀመሪያ ጊዜ እንደሚከበር ታውቋል። የዓለም አቀፍ መንፈሳዊ ጉዞ ምዝገባ እንደ ጎርጎሮሳውያኑ በጥቅምት ወር መጨረሻ ላይ ይጀመራል ተብሎ ይጠበቃል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቅዱስ ዶሚኒኮስ ማኅበር እህቶች በባህሎች መካከል በሚደረግ ውይይት ላይ እንደሚሳተፉ ተገለጸ። በኢሴው የሳይቤሪያ እምብርት የምትገኘው ቡሪያቲያ እጅግ ተቃራኒ ገጽታዎች ያሏት አካባቢ ስትሆን ነዋሪዎቿ እጅግ ቀዝቃዛና ሙቀት የአየር ጸባይ ባለበት እንዲሁም ከእንግዳ ተቀባይ ባህል ጋር አብሮ የሚኖሩ እንደሆኑ ታውቋል። ከዚህም በተጨማሪ የቡዲስትና የሻምኒክ የአምልኮ ስፍራዎች ከአብያተ ክርስቲያናት ጎን ለጎን እንደሚገኙ ታውቋል። በዚህ ልዩ ሕዝብና እምነት ባለው ማኅበረሰብ ውስጥ የዶሚኒካን እህቶች የኢየሱስ ክርስቶስን መኖር የሚያሳዩ ምልክቶች ብቻ ሳይሆኑ በባህሎች መካከል በሚደረግ ውይይት ውስጥም ንቁ ተሳታፊዎች እንደሆኑ ታውቋል። የቅዱስ ዶሚኒኮስ ማህበር እህቶች በቡሪያቲያ ሐዋርያዊ አገልግሎታቸውን የጀመሩት እንደ ጎርጎሮሳውያኑ በ2000 ዓመተ ምህረት እንደነበር ይታወሳል። እህት በርናዴታ ግራትኮቪስካ የማህበራቸውን ተልእኮ የመጀመሪያ ወቅት በማስታወስ እንደተናገረችው ለአካባቢው ነዋሪዎች ያልተለመደ ገጽታ እንደነበሩ ገልጻ፣ ሰዎች በመንገድ ላይ የሚሄዱትን መነኮሳት ለማየት ብቻ ከሱቆች ይወጡ ነበር ስትል አስረድታለች። የአዲሱ ተልእኮ የመጀመሪያ እርምጃዎች ቀላል ያልነበሩ ሲሆን ከፖላንድ የመጡ እህቶች ለከባድ የአየር ንብረት የተጋለጡ፣ ቅዝቃዜው በቤት ውስጥ ብቻ ሳይሆን ከቤት ውጭ ያለ በመሆኑ ለመላመድ ተገደዋል። በሳይቤሪያ ያሳለፍኩት የመጀመሪያ ክረምት በደንብ አውቀዋለሁ የምትለው እህት በርናዴታ በጥር ወር የቅዝቃዜው መጠን እስከ ኔጌቲቭ 45 ዲግሪ ሴንቲግሬድ ይደርስ እንደነበር፣ የመኖሪያ ቤታቸው የሙቀት መጠን በኔጌቲቭ 12 እና 4 ዲግሪ ሴንቲግሬድ መካከል እንደነበር ገልጻለች። በቡሪያቲያ ዋና ከተማ ኡላን ኡዴ ውስጥ የሚገኘው ካቶሊካዊ ማህበረሰብ በቀድሞው ሶቪየት ኅብረት ውስጥ ከነበሩ ሌሎች በርካታ ካቶሊካዊ ማህበረሰቦች ጋር ተመሳሳይነት ዕጣ ገጥሞት እንደነበር አስረድታለች። እንደ ጎርጎሮሳውያኑ በ2003 ዓመተ ምህረት የሪፐብሊኩ ባለሥልጣናት ካቶሊካዊት ቤተ ክርስቲያን ለመገንባት የሚያስችል መሬት የሰጡ ሲሆን ግንባታውም ከሁለት ዓመት በኋላ የተጠናቀቀ ሲሆን ከዚያን ጊዜ ጀምሮ በቤተ ክርስቲያንና የቆመ መስቀል በስፍራው የክርስቲያኖች መኖር ምልክት እንደሆነ ታውቋል። ጥንታዊ የቡዲስትና የሻሚኒክ መሠረት ባላትና የተለያዩ ብሔሮች በሚኖሩባት ክልል ውስጥ ክርስቶስን ማወጅ መጀመሪያውኑ የውይይት መልክ ይዞ እንደነበር ታውቋል። ክርስቲያናዊው የጎረቤት ፍቅር ትእዛዝ ከቡዲስት የሰላማዊ መርህ ጋር ተመሳሳይነት ያለው ሲሆን የቡሪያቲያ ባህል ለቤተሰብና ለአረጋውያን ከፍተኛ ክብር የሚሰጥ፣ በተረጋጋ የውይይት መንፈስ ውስጥ የተለያዩ እምነቶች ለሰው ልጅ ክብር በሚል የጋራ ግብ ላይ በመረባረብ እርስ በርስ እንደሚያደርጉ ታውቋል። ከተልእኮ መጀመሪያ አንስቶ የእህቶቹ አገልግሎት ስለ ወንጌል እሴቶች ውይይት ለማድረግ የሚያነሳሳ ጥሪ እንደሆነ ታውቋል። በተለይም ሃይማኖተኛ ላልሆኑ ሰዎች ችግረኞችን መርዳት ግራ የሚያጋባቸው ተግባር እንደነበር ተመልክቷል። ምንም የማታውቋቸውን ሰዎች ለምን ትረዳላችሁ የሚል ጥያቄ ይቀርብ እንደነበር የገለጸችው እህት በርናዴታ እህቶች ይህን በማድረጋቸው በችግረኞች ውስጥ የክርስቶስን ፊት እንደሚያዩ ገልጻ፣ በዚህ መንገድ ስለ እምነት፣ ስለ ሰው ልጅ ክብርና ስለ ወንጌል የሚደረጉ ውይይቶች መጀመራቸውን አስረድታለች። ከጅምሩ ጀምሮ የእህቶቹ ተልእኮ ድሃና አቅመ ደካማ ቤተሰቦች ላይ ያተኮረ እንደነበር የገለጸችው እህት በርናዴታ ችግረኞች ከእኛ የሚጠብቁት ዳቦ ብቻ ሳይሆን ከሁሉም በላይ ደማቅ አቀባበልንና የደህንነት ስሜት እንደነበር አስታውሳለች። ልጆች ተሰጥኦአቸውን እንዲያዳብሩ የተለያዩ አውደ ጥናቶችን ማዘጋጀታቸውንና እንዲሁም በትምህርታቸው እንደሚረዷቸው የቅዱስ ዶሚኒኮስ ማኅበር አባል እህት በርናዴታ ተናግራለች። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የማላዊ ካቶሊካዊት ቤተ ክርስቲያን 125ኛ ዓመቷን ማክበሯ ተነገረ። ዘገባውን ዘላለም ኃይሉ ተመልክቶታል፣ እንደሚከተለው ያቀርበዋል።
2: በማላዊ የምትገኘው የካቶሊክ ቤተ ክርስቲያን የሞንትፎርት ሚስዮናውያን እንደ አውሮፓውያን አቆጣጠር በ1901 ዓመተ ምህረት በማላዊ የመጀመሪያውን ቋሚ የካቶሊክ ሚስዮን ያቋቋሙበት ታሪካዊ ስፍራ በሆነው በዴድዛ ሀገረ ስብከት በሚገኘው የቅድስት ማርያም ቤተ ክርስቲያን በተደረገ መሥዋዕተ ቅዳሴ አማካኝነት የ125 ዓመታት የወንጌል ስርጭት አገልግሎቷን ማክበሯ ተነግሯል። መስከረም 9 ቀን 2019 ዓመተ ምህረት በክርስቶስ የተመሠረቱ ለተልእኮ የተላኩ በማላዊ 125 ዓመታት የወንጌል ስርጭት አገልግሎት በሚል መሪ ቃል የተካሄደው ይህ የ125ኛ ዓመት ክብረ በዓል ብፁዓን ጳጳሳትን፣ ካህናትን፣ የገዳማውያን ማኅበረሰብ አባላትን፣ ምዕመናንን፣ ባህላዊ መሪዎችንና የመንግሥት ተወካዮችን በአንድ ላይ ማሰባሰቡ ተነግሯል። የቅዱስ ቁርባን መሥዋዕት ቅዳሴውን የመሩት በቅድስት መንበር የስብከተ ወንጌል አገልግሎት ጳጳሳዊ ጽሕፈት ቤት ዋና ጸሐፊና ለዚህ ክብረ በዓል የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልዩ መልእክተኛ የሆኑት ሊቀ ጳጳስ ፎርቱናተስ ኗችኩዌ ሲሆኑ ከዚህ የ125ኛ የመታሰቢያ ክብረ በዓል በተጨማሪ የዴድዛ ሀገረ ስብከት ዲያቆናት ቲሞቲ ቴንዳይ እና ፒተር ቤንጎ ማዕረገ ክህነት መቀበላቸውን እንዲሁም ይህን ሁነት የቤተ ክርስቲያኒቱን የሚስዮናዊነት ታሪክ መታሰቢያ በዓሉን ማላዊ ከሚገኘው ቀጣይ ተልእኮ ጋር ያገናኘ እንደነበርም ተገልጿል። ሊቀ ጳጳስ ኗችኩዌ በዕለቱ ባሰሙት ቃለ ምዕዳን የማላዊ ካቶሊክ ቤተ ክርስቲያን ከክብረ በዓሉ መሪ ቃል ጋር በሚስማማ መልኩ በክርስቶስ ላይ የተመሠረተች እንድትሆንና በተልእኮ አማካኝነት ክርስቶስን ለሕዝቡ እንድታስተዋውቅ ጥሪ ያቀረቡ ሲሆን ሊቀ ጳጳሱ አዲስ ለተሾሙት ሁለቱ ካህናት ባስተላለፉት መልእክት ከጽድቅና ከሰላም ጋር የተያያዘውን የመጽሐፍ ቅዱሱን ሰው መልከጼዴቅን በማስታወስ አዲሶቹ ካህናት ከፖለቲካዊና ጎሳዊ ክፍፍሎች ከፍ ብሎ እንዲቆሙ እንዲሁም እንደ ክርስቶስ ካህናትና የአንድነት መሳሪያዎች ሆነው ህዝቡን እንዲያገለግሉ አበረታተዋቸዋል። በንዛማ የተካሄደው ይህ ክብረ በዓል የሞንትፎርት ሚስዮናውያን እንደ አውሮፓውያን አቆጣጠር በ1901 ዓመተ ምህረት ከመጡበት ጊዜ አንስቶ በማላዊ የካቶሊክ ቤተክርስቲያን እድገት ላይ አስተዋጽኦ ያደረጉትን ሚስዮናውያንን፣ ካቴክስቶችን፣ ገዳማውያትንና ምዕመናንን ለማስታወስም ጭምር እድል መስጠቱ ተገልጿል። ባለፉት 125 ዓመታት የቤተ ክርስቲያኗ ተልእኮ ወንጌልን ከማወጅ ባለፈ የህዝቡን መንፈሳዊና ሰብአዊ ፍላጎቶች በማሟላት ረገድ በርካታ ስራዎችን መሰራቱ የተነገረ ሲሆን የካቶሊክ ቤተ ክርስቲያን በትምህርት ቤቶቿ፣ በጤና ተቋማዎቿና በሌሎች ማህበራዊ ተነሳሽነቶቿ አማካኝነት የማላዊ ማህበረሰቦችን በማልማት ረገድ ትልቅ አስተዋጽኦ ማድረጓ እንዲሁም በቤተ ክርስቲያኗ ለትምህርት የምታበረክተው አስተዋጽኦ በካቶሊክ ትምህርት ቤቶች አፈጻጸም ውስጥ ጎልቶ እንደሚታይና በጎረጎሳውያኑ በ2026 ዓ ም የማላዊ የትምህርት ምዘና ፈተናዎች ከፍተኛ ውጤት ካስመዘገቡት ትምህርት ቤቶች መካከል የካቶሊክ ተቋማት ከፍተኛውን ቦታ መያዛቸው ተገልጿል። ይህ በመሆኑ ምክንያት የተከበረው 125ኛው የመታሰቢያ ክብረ በዓል ያለፈውን ጊዜ ከማስታወስ ባሻገር ማላዊ ውስጥ ላለችው ቤተ ክርስቲያን ለ125 ዓመታት ለከተከናወነው የወንጌል አገልግሎት ምስጋና ለማቅረብ፣ የአካባቢውን ቤተ ክርስቲያን ለገነቡት ትውልዶች አስተዋጽኦ እውቅና ለመስጠት እንዲሁም ክርስቶስን ለማወጅና ሕዝቡን ለማገልገል ያላትን ቁርጠኝነት ለማደስ እድል እንደሰጣትም ጭምር ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ መስከረም 11 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።